0: 레즈링그 상관한 이들은 렌센디나 고르장으로 가라지라 스파이나니 고니 참조 시바접젠데 홈정 길긴 그 속지 다음 세고는데 그 거니 바고르자요 되는 그 거니 반디나 같이 서정상 친는 가지 우르랑 총 클럭스 에타 종 홈정 그 길긴 이렇게 시간으로나 되는 렌센디나니 엄한테듯이 다 홈정 길긴 그 속지 그 다음 디쇼는다니 지 잔드가 통통리 야 간통대 전통하게 되는 그 단시 근준 서정상친 간디오르랑 총클럭세다 종동정 길긴르셀라 아주 카퍼그 겔름디 단시 옥슈니기 길긴 그 카퍼는데나 되는 그 랑지근 고숨 야 간르틀 초데모이나
1: 엄 도전바 제데모
0: 데모이 길긴 아 도머그게 네 길기는 선장 샤라는데 그때 선거처는 줄엔 선데 그 잔데 당는 이 대랑에서 타동거 끌음데 뱀노냐 특반이 과된 최신인 같은 지금 돈좀봐 아니 길긴 단디 대랑글엔 선디나 고르자
1: ཁྱི ཕྱེད གོ ཅི ཆུང ད རང ང འདེད གོ ཁོ ཚང གོ སྐོབ ཅིག ཅིམ པ དེ ལ རང གི ཐོག མར ཆི ཐོག མར གར ཅི ཅི ཅི དེ ཡིན དེ ནས ང རང ཡིན ན ད མང ལ རིག ཅིར ཅི གི ཡོ ད ཅིམ པར དེ དེ ཚམ ཚམ ཅི ཚོམ ཡིག ཅི ད ཚ གོ ཚ ཆུང ཆུང རིབ ཅི ཅི ད ལོ མ ཚ གོ མུ ཁོ ཡི རང ཅིང གི དེ ད ཝ ཅི ཅི དེ ན ལ ཡང ཁ ཉི མ ང ཚང མ དེ གི ཅི ད དེ རང གི ཕ ཡར དང ཐམ ནུ གོ ᱛᱮᱛᱟᱵᱚ ᱢᱟᱝᱡᱜᱟ ᱪᱚᱝᱪᱚᱝ ᱡᱩᱛᱟᱜᱚ ᱛᱮᱭᱱ ᱢᱟᱨ ᱪᱤᱨᱡᱮᱱ ᱭᱟᱱᱞᱟᱜ ᱛᱮᱛᱟᱣᱮ ᱛᱮᱝᱟ ᱨᱟᱝᱡᱤᱱᱟ ᱯᱟᱭᱨᱮᱱᱟ ᱟ ᱯᱟᱭᱨ ᱭᱤᱱᱡᱤᱝ ᱚᱢᱟᱠᱷᱟᱢ ᱛᱟᱝᱜᱚᱣᱤᱭᱟᱱ ᱛᱮᱭᱱ ᱥᱚᱱᱫᱤ ᱛᱮᱜᱟᱨ ᱡᱟᱫᱤ ᱥᱭᱟᱵᱤ ᱨᱚᱝᱜᱟ ᱛᱟᱛᱟᱝ ᱥᱱᱚᱢᱟ ᱛᱮᱜᱟ ᱞᱚᱯᱴᱟ ᱪᱤᱢᱚ ᱟ ᱱᱟᱯᱥᱚᱢ ᱨᱮ ᱞᱚᱯᱴᱟ ᱪᱤᱢᱚ ᱱᱮᱢ ᱛᱟᱨᱥᱤᱱᱤ ᱪᱚᱝᱟᱫᱟ ᱛᱮᱱᱤ ᱡᱩᱠᱛᱟ ᱫᱮ ᱠᱷᱟᱢ ᱫᱮᱨᱜᱮᱞᱟ ᱥᱚᱱᱮᱱ ᱠᱷᱟᱢ ᱫᱮᱨᱜᱮᱫᱤ ᱛᱟᱛᱤ ᱥᱟᱢᱱᱤ ᱞᱚᱥᱩ ᱥᱭᱟᱣᱟᱱ ᱫᱚ ᱡᱮᱣᱮ ᱪᱚᱝᱟᱫᱟ ᱞᱚ ᱴᱨᱤᱜ ᱤᱭᱟᱨ ᱢᱟᱨᱡᱤᱱ ᱠᱷᱟᱭᱚ ᱯᱤᱠᱤᱨ ᱠᱟᱯ ᱫᱮᱞᱟ ᱛᱟᱛᱜᱟ ᱟᱨᱟᱝ ᱜᱚ ᱯᱟᱭᱨ ᱫᱟᱱ ᱪᱚᱝ ᱠᱷᱟᱛᱜᱨᱟᱱ ᱱᱩᱜᱩ ᱥᱟᱪᱟ ᱛᱟᱱ ᱫᱤᱱᱤᱢ ᱫᱚᱠᱷᱢ ᱥᱮᱨᱛᱟ ᱥᱤᱜᱟ ᱥᱟᱨᱤᱭᱚᱱ ᱪᱚᱝᱫᱟ ᱛᱟᱛᱜᱟ ᱥᱞᱚᱢ ᱡᱟᱝᱜᱟ ᱛᱮᱜᱟ ᱛᱟᱛᱤ ᱥᱴᱟᱣᱟ ᱭᱚᱝᱫᱟ ᱥᱞᱚᱢ ᱡᱟᱝᱜᱟ ᱜᱮᱨᱜᱟᱱ ᱥᱤᱜᱱᱤ ᱨᱮᱛᱚᱱ ᱞᱮᱨᱱᱤ ᱥᱤᱨᱤ ᱭᱚᱱ ᱭᱚ ᱛᱮᱥᱛᱟᱣ ᱡᱤᱱ ᱡᱮᱡᱚ ᱛᱮᱭᱱ ᱞᱟᱜ ᱛᱮᱭᱱ ᱥᱚᱱᱫᱤ ᱛᱟᱨᱱᱟ ᱛᱮᱜᱤᱱ ᱞᱮᱨᱱᱤ ᱤᱱᱚ ᱛᱤᱪᱚ ᱪᱤᱜᱤᱱᱟ ᱛᱟᱱ ᱞᱚ ᱨᱚᱝᱚᱨ ᱨᱮᱡᱤᱱᱟ ᱞᱚ ᱱᱤᱜᱟ ᱥᱟᱢᱪᱮ ᱛᱮᱱᱡᱟᱝ ᱜᱚᱨ ᱢᱮᱠ ᱛᱟ ᱫᱟ ᱞᱚ ᱧᱚᱧᱚᱨ ᱨᱮᱡᱤᱱᱟ ᱛᱮᱜᱟ ᱛᱟᱜ ᱜᱟᱢᱱᱤ ᱞᱚ
0: ཁྱི ཕྱི ᱟᱱᱫᱟᱢᱚᱨ ᱡᱟᱨᱟᱝ ᱜᱤᱨᱜᱤᱱᱟᱱ ᱥᱚᱱᱡᱤᱱᱟ ᱪᱩᱠᱜᱤ ᱪᱩ ᱥᱟᱣᱟ ᱠᱟᱝᱟᱥᱤᱠᱱᱟᱨᱟ ᱛᱷᱚᱢᱟᱨ ᱥᱟᱣᱟᱛᱤ ᱪᱤ ᱧᱟᱢᱧᱚᱢ ᱢᱮ ᱱᱤᱝᱜᱤ ᱛᱟᱱᱟ ᱪᱤ ᱠᱟᱠ ᱠᱟᱵᱞᱮᱨᱟ ᱢᱟᱝᱯᱩᱨ ᱭᱚᱪᱮᱨ ᱛᱤᱱᱟ ᱜᱤᱨᱜᱤᱱ ᱜᱤᱞᱤᱠ ᱠᱟᱭᱱᱟᱨᱟ ᱛᱮᱛᱟᱱ ᱛᱮᱵᱡᱤᱱ ᱛᱤᱱᱟ ᱛᱟ ᱜᱤᱨᱜᱤᱱ ᱜᱤᱞᱤᱠ ᱠᱟᱱ ᱫᱮ ᱛᱷᱚᱢᱟᱨ ᱪᱷᱟᱨᱟᱝ ᱥᱤᱜᱤ ᱥᱟᱪᱚᱱ ᱫᱮ ᱠᱟᱠ ᱠᱟᱱᱨᱟᱡ ᱜᱟ ᱪᱷᱟᱨᱟᱝ ᱪᱷᱟᱱᱭᱚᱱ ᱱᱤ ᱱᱟ ᱫᱚᱡᱩᱱ ᱜᱤ ᱛᱟᱱᱤᱭᱟᱝ ᱜᱤᱨᱜᱤᱱ ᱜᱤ ᱠᱟᱵᱫᱟᱨᱤᱱᱟ
1: ᱛᱟ ᱞᱮᱥᱴᱟᱱ ᱫᱮᱞᱟ ᱡᱤᱜᱵᱤᱠᱟᱣᱥ ᱠᱷᱟᱢ ᱫᱮᱨᱜᱮᱨᱮ ᱠᱷᱟᱢ ᱫᱮᱨᱜᱮ ᱞᱟ ᱡᱤᱜᱵᱤᱠᱟᱣᱥ ᱛᱟ ᱞᱚᱜᱤᱱ ᱟᱱᱫᱤ ᱥᱞᱚᱯᱪᱚᱝ ᱠᱚ ᱥᱚᱢᱟᱞᱟ ᱭᱟᱝ ᱛᱮ ᱥᱞᱚᱜᱤᱱ ᱫᱤ ᱥᱞᱚᱯᱪᱚ ᱥᱮᱯᱟᱨᱮ ᱥᱞᱚᱯᱪᱚ ᱥᱮᱯᱟᱭᱮ ᱣᱟᱨᱠ ᱯᱨᱤᱜᱤᱱᱟ ᱛᱤᱨᱠᱟᱣᱥ ᱱᱟᱨᱟᱝ ᱪᱷᱚᱝ ᱠᱟᱪᱟᱜ ᱛᱟᱝ ᱪᱷᱩᱠᱚ ᱯᱷᱟᱭᱨ ᱠᱟᱪᱟᱱ ᱨᱮᱜᱤ ᱭᱟᱱᱟ ᱛᱟ ᱪᱤ ᱜᱟᱨᱤ ᱜᱩᱱ ᱫᱚ ᱟᱢᱫᱚ ᱵᱚᱥ ᱠᱟᱪᱟ ᱡᱩᱱ ᱜᱟᱨᱤ ᱜᱤ ᱪᱤ ᱠᱷᱟᱢ ᱠᱟ ᱛᱮ ᱫᱟᱨ ᱛᱟ ᱠᱷᱟᱢ ᱵᱟ ᱛᱟᱝ ᱟᱢᱫᱚ ᱱᱤᱜ ᱣᱟᱨᱱᱥᱚᱢ ᱠᱚ ᱠᱟᱪᱟ ᱛᱮᱱ ᱨᱟᱡ ᱜᱤᱨᱤ ᱫᱮᱨᱠᱮ ᱥᱟᱜᱱᱤᱱ ᱡᱤᱜᱟᱱ ᱥᱚᱱᱤ ᱪᱷᱤᱨᱭᱚᱱᱟ ᱛᱟ ᱫᱮᱨᱠᱮ ᱜᱮ ᱥᱟᱯᱥᱩᱜ ᱫᱚ ᱠᱷᱟᱢᱵᱟᱨ ᱜᱤᱱᱤ ᱜᱮ ᱛᱮᱨᱱᱮ ᱭᱮᱱ ᱡᱮ ᱫᱟ ᱛᱟ ᱪᱚᱝ ᱡᱩᱫ ᱠᱷᱟᱢᱵᱟᱨ ᱜᱤᱱᱤ ᱜᱮ ᱥᱠᱟᱛ ᱛᱟᱝ ᱥᱩᱠᱛᱟᱝ ᱛᱮᱠ 차지란 증근득 사진 비캅스 나랑 그 땅덕덕 로마 총총 대초라 아 슬롭트시 비와급 디나 아 슬롭트시 땅타그지 아 까카트그 까차그스탄 그 아랑 그 예크트시 비캅스 디 땅네 총즈 아 까카그리 쇼주 아 디타츠네 총즈 까카요 요크제죠 따인 따인디 데 마잉그트그 디스캅스 그 아랑 그 양트그 파이르 땅 총즈 데 카타그랑 제당 다르 점버드 따진나 초지 땅 전직된 바제고 어떠기나 다 쇼크한테 그때 로스시아한테 그 요나야 그런 거 파이나야 정서 지기 아 다시 그때 강지기나야 시란르고지 디모바르코비나 정서 카트란진라지리 또 쇼니 지 정서 지기 카트정서 요친라지 레제조 테스타바즈그리라
0: 리리리 럭솔로소 다 그링글리스칸디 토니 타니 토므르 그링나 존지나르 카카카블리 마가 트유다니 양 소송이 타니 양 카카란디 트나란다 소송이 틀라는 거 동탈데 이니오나 다 다크빈지나 그추 랑그 냠뇽에난다 쇼간 테니 그글롭치 그 셰트빈난다 소송이 타나라 그 지 냠뇽 펜섬 소바리오는데 존지나 갑다그는 그치 카카칸스가 트나란디 구마그 딩이 텐데랑 그 당르니 이 샬라이 바바이 오노 그 냠뇽 Dina ti hanchi kig chu hirkab tig chu rangin sonja ta lu chaksam da mozik kig yarngun ni ulu shawan di shigzik da. Angun chi gyerang lopchan jogu nugu kaptog yinna nja yangna kaptig tumar injina kichu gergin gilihkan di shigni kaptog yinna nja ta tarkib kif chig kig shig chu charchin laka yinna nja gan tani nara losu ngi tana pegiya shigin jogu yog. Di jang ta kaptig lopchi shetang, tarkib ki lopchi shetang di chapan jogu kandar yon na gergin gindazu ngi tani kaptar yinna.
1: Jangan sahaja semin cari nugu lantik dayan gogo. Dayan sondi lomato tu cuma lomato tu cegi na rang stop ke dasin jowo tu cik cerdian jowo juga kadang. Tiwa ke tarung mazik tu jamba ke cik tarung di na rang stop ke pergi ke nipan di rang stop ke dasin pergi song yo nada. Yang konsu ke cik samlo ke dasin tu tu ina da konsu ke cik samlo tu jangan cik kantor ke nampai yang cik cik timo yang cik sondi deso yang cik sara. Lomma tosu lanjik ni stang shiade chona, lomma da ramjang taksam chonsa da shivshya ga tarin yuk rinpan rishye yona, lomma chonsa da jamba tunjik shiade na tosu yona, manjir dek suwa nzingi dadang, daga mazik chiriv zi chonde, chwa samu gochi dang, de chua dang, dim chu dim jangan lanjik yona, shivshya tosu shiyo nu dang, shivshya tosu shtrahta na yonji dadang, daga yang tiyu chatang rambir goni, daga shivshya chiyu targeh dang je dadang, da chiyu loma chonsa chiyu zunga lanjik da te so yoni chona, chiyu stahloko nipa dang, jamba samjik nipa, da chua chaman pergeh dang je dadang, shindane kyan karchi wo re, samjo атак чигер жизони зор лопчит тингонжиг жив лопчин гонжиг бикасы татансыз мечиге слапчин дусу таманжиг бикасы слапчин дусу тамалаян ачу бих какызгап чигер чим бо жаводныри та теран чигер жав таян ниман газга зангарыга ян чигер жав ян лопку жимаян тири чигер жавона хцу нга совот атго дакты мысызон ичонда ачу марчиг серион бикасы лахши жон бирон бот ни бердат нга ачу дакты манжина тохчу вазон ичонда тадан тэг зонгочон мазык тэг мэрири тэг гэргэнла лобчонгур кавса чабр ёк тэг лобман газыгд тэг сертоник ёна лахши дёмби гон ботэм ибрдэн ацуг тэйн на жаг ямана тэй майын баг нэчэге тас цавах сигдан домцэг низэ да тас цавах чиг ота та тэн нэчэге чиг жерг томсан ботадын гэр сон юм зад нугуса тэри тэй майын кэ тэг домцэг нига дэ чиг дэ та ян жин дэ бир дорджэ тэн гэ лахши дёмби гон ботэн гэ нитэ кэвши сонруб дям цо тэн гэ дэни домцэг ко до чо тэй нига тэг нэ гэ жир жэк тэн гэ нэчэ лоб цэн гэ нана ё чо тэ маншуг дэ кэвши сонруб дям цо тэн гэ тандини домцэг ко до чо тэн дэ азэ тэг ते मायम पागे तंग चेर जिम्बर्त तग यंग नचे के यार चिक वेस्ट चोट गोचे तंग यंग जिम्बर्त यंग गोचु नाना यंग चोंग जो चेर जेतंग यंग जिन ट्रिपियर दोचे थाबर दंग आचो गोंडी लोस तो सो यंग यंग जिन ट्रिपियर दोचे तंग आ इंदी लक्ष्य जों जिगोचे ते नंग इ दाफ्टुत सो जों चुंगदा दाफ्टुत ते सो जों चुंगदा ताते इ चुंगदा आ दाफ्टुक नंग लक्ष्य जों बि गोन बोंदी दोम चिक तंग नि पर दो लो जंटी नाना फ्लोप मा जिप चि जिर ना ना ताती नानी жипче тамбагым мам таян тэг цама гясав яв жипче жернас тиер лобман гарыгын долмат тэг тимоя га лагбырсын тантынын чиридин таңы чин дит дит тамбай нинге нёман дирида дири чунгада консола нонши чабовча де чунгада дириви кавсын ян лондон гломматела чони чунгада сапчын хажын га чемын авсын чемын сонди ян пьесон де тансан ян гацола левша тэ чон мон мэнен зевоте нонши фтад мэнен зевоте тэ сонди чонс кэ ян бугур гонин гэ чиге дафт джамтри чунгада лахши джомби гон бод лобчын ди а лобчын не яра амам джанга перион кэ кавсы амачи кэ кавсы нипэр тэ гэ начу дон джамтри.